የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትተላለፍላችሁ የቅዳሜ ሰኔ 6 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ህገወጥ የሰዎች አዘዋዋሪዎች ወደ መለኮታዊ ፍትህ ከመቅረባቸው በፊት ንስሐ እንዲገቡ ማሳሰባቸውን የተመለከተ ዘገባ በቅዳሜው ዜናችን እናቀርብላችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ካህናት የመልካሙ እረኛ ምስክሮች ሆነው ራሳቸውን ለእርሱ እንዲሰጡ ማሳሰባቸውን የተመለከተ ዘገባ በሁለተኛው ዜናችን እናቀርብላችኋለን። በመጨረሻም ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናስደምጣችኋለን። እነዚህን ለዛሬ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራት ወሊ ጊዮርጊስ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሕገ ወጥ የሰዎች አዘዋዋሪዎች ወደ መለኮታዊ ፍትሕ ከመቅረባቸው በፊት ንስሐ እንዲገቡ አሳሰቡ። በስፔን ሐዋርያዊ ጉብኝት ያደረጉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በካናሪ ደሴት ቴኔሪፍ ከሚገኙ ስደተኞችና የመጠለያ ማዕከላት ሠራተኞች ጋር ተገናኝተው መልእክት አስተላልፈዋል። በመልእክታቸው የጋራ ኃላፊነት ያለው ማኅበራዊ ውህደት ሰብአዊ ክብርንና አባልነትን መልሶ ለመገንባት እንደሚያግዝ ተናግረው ሕገ ወጥ የሰዎች አዘዋዋሪዎች መለኮታዊ ፍትሕን ከመጋፈጣቸው በፊት ንስሐ እንዲገቡ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ስደተኞች ከሚኖሩበት አካባቢ ማኅበረሰብ ጋር እንዲዋህዱ ለማድረግ የሚደረግ ጥረት ተጠናክሮ መቀጠል እንዳለበት በድጋሚ አሳስበው፣ ይህም ከሚደረግላቸው አቀባበል ባሻገር ሰብአዊ ክብርን፣ አባልነትንና ዕድልን የሚያስገኝ ሂደት መሆን አለበት ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በስፔን ሐዋርያዊ ጉብኝታቸው ማጠቃለያ አርብ ሰኔ 5 2018 ዓ.ም በሳን ክሪስቶባል ደላ ላጉና ለሚገኙ የቤተ ክርስቲያን የበጎ አድራጎትና የሲቪል ድርጅቶች ተወካዮች ባደረጉት ንግግር የካናሪ ደሴቶች ስደተኞች ወደ አውሮፓ ከሚገቡባቸው ዋና የስደት መንገዶች መካከል አንዱ ሆነው መቀጠላቸውን አስታውሰዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በካናሪ ደሴት ቴኔሪፍ ውስጥ ስደተኞችን ተቀብለው የሚያስተናግዱ ድርጅቶች ሥራን አድንቀው የአካባቢው ማኅበረሰብ ከፍርሃትና ከግዴለሽነት እንዲላቀቅ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በንግግራቸው መጀመሪያ የድንበር አጥር ስለሌለባት ላጉና ከተማ የሰሙትን ጠቅሰው ምስሉ ከፍተኛ እጥረትን እንደሚጠቁም ተናግረው ለማፍረስ እጅግ የሚያስፈልጉ እንቅፋቶች ሁል ጊዜ ከድንጋይ የተሠሩ አይደሉም ሲሉ አስረድተው፣ ይልቁንም አንዳንድ ጊዜ በአመለካከታችን፣ በፍርሃታችን ወይም በግዴለሽነታችን ውስጥ ናቸው ሲሉ ተናግረዋል። የካናሪ ደሴቶች በቅርብ ዓመታት ውስጥ ወደ አውሮፓ ኅብረት የሚጓዙ በርካታ ስደተኞች ከሚጠቀሙባቸው አካባቢዎች አንዱ መሆናቸውን ቅዱስነታቸው ጠቅሰው፣ ከሰሜናዊ ምዕራብ አፍሪቃ የባህር ዳርቻ 100 ኪሎ ሜትር ርቀት ላይ የሚገኙት እነዚህ ደሴቶች ብዙውን ጊዜ ከሴኔጋል፣ ከማውሪታንያ፣ ከማሊና ከጋምቢያ ካሉ አገራት የሚመጡ ስደተኞችና ጥገኝነት ጥያቄዎች የሚደርሱባቸው የመጀመሪያው የአውሮፓ ግዛት እንደሆነ ታውቋል። የአትላንቲክ ውቅያኖስ መስመር በዓለም ላይ ካሉ በጣም አደገኛ የስደት ኮሪደሮች አንዱ እንደሆነ ተደርጎ ይቆጠራል። በሺዎች የሚቆጠሩ ሰዎች በየዓመቱ በተጨናነቁና ብዙውን ጊዜ ባህርን ለማቋረጥ በማይመቹ ጀልባዎች ይሞክራሉ። ብዙዎቹ ለቀናት ወይም ለሳምንታት በባህር ውስጥ ሲዘዋወሩ ቆይተው ደክመዋቸው ይደርሳሉ። ሌሎች ደግሞ ጉዞውን አያጠናቀቁም። ከሌላው ማኅበረሰብ ጋር መዋሃድ የተለየ የአመለካከት መንገድን ይፈልጋል የሚለው የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐሳብ ሰዎች የስደተኞችን ሕይወት በሚገባ ለማወቅ የስታቲስቲክስ ወይም የአስተዳደር ምድቦች መረጃን ከማንበብ ይልቅ እርስ በርስ መገናኘትን መማር እንዳለባቸው ጠቁመዋል። አትኩረው ቢመለከቱም መለየት የማይችሉ ዐይኖች አሉ ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እነዚህ ዐይኖች የስደተኞችን ቁጥር ወይም ታሪክ ብቻ ይመለከታሉ ብለው፣ ነገር ግን በምትኩ ወንጌል በትዕግሥት በተጨባጭ ተግባር ላይ የተመሠረተ የማየት መንገድን ያስተምራል ብለዋል። አንድነት ወደ በጎ አድራጎት ወይም አልፎ አልፎ ወደ ልግስና ተግባራት ሊወርድ እንደማይችል አጽንኦት የሰጡት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በእንግድነት መቀበል በርን እንደሚከፍት፣ ማኅበራዊ ውህደት ገደቦችን ለማለፍ እንደሚረዳ ገልጸው፣ እርዳታን ማድረግ ለችግሮች መፍትሄ ሊሆን እንደሚችልና ማኅበራዊ ውህደትም የወደፊት ሕይወት እንደገና ለመገንባት እንደሚያግዝ አስረድተዋል። ስደተኞች ማንነታቸውን እንዲተዉ ወይም ብቻቸውን እንዲኖሩ የሚያበረታቱ የማኅበረሰብ አቀራረቦችን ውድቅ አድርገው፣ ይልቁንም ውህደት የጋራ ጉዞ መሆኑን በማብራራት አዲስ መጤዎች የአዲሱ መኖሪያ አካባቢ ቋንቋ፣ ሕግና ልማድ ሲማሩ፣ የሚቀበሏቸው ደግሞ ማንነታቸውን ሳያጡ አድማሳቸውን ማስፋት እንደሚማሩ አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለስደተኞች በቀጥታ ሲናገሩ እያንዳንዱ ስደተኛ በአዲሱ ማኅበረሰብ ሕይወት ውስጥ ሙሉ በሙሉ እንዲሳተፍና ተሰጥኦዎቻቸውንና ልምዶቻቸውን ለጋራ ጥቅም እንዲያውሉ አበረታተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ስደትን ወደ ፖለቲካዊ ወይም አስተዳደራዊ ጥያቄዎች ደረጃ የሚያወርዱ አመለካከቶችን ተቃውመው ከሕጋዊ ዘርፎች ወይም መሸከም ከምንችለው በላይ ከሆኑ ችግሮች ይልቅ ከሁሉም በላይ በእግዚአብሔር መልክና አምሳል ከተፈጠሩ ሰዎች ጋር እየተነጋገርን ነው ሲሉ አስረድተዋል።
ሁለት ስደተኞች በሰጡት ምስክርነቶች ላይ ያሰላሰሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወደ ደሴቶቹ የሚመጡ ብዙ ሰዎች ደህንነትን ብቻ ሳይሆን ሕይወታቸውን የመገንባት እድልም እየፈለጉ እንደሆነ ተናግረው፣ እነዚህ ስደተኞች በቃላት ሳይሆን በድርጊት የሚገልጸውን እንደሚፈልጉ ገልጸው፣ ሕይወታችሁ ከንቱ አይደለም፣ ስቃያችሁ የተሰወረ አይደለም፣ ክብራችሁ ተሻግራችሁ በመጣችሁበት ውሃ አልታጠበም ካሉ በኋላ ስደተኞች በቋሚነት እንደ ተጋላጭ የሚገለጹ ሳይሆን በሥራ ለመሳተፍ እድሎችን የሚፈልጉ መሆናቸውን አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ስደተኞች ወዳለሙት ቦታ በሰላም ከደረሱ በኋላ ሊከሰት የሚችለውን ዝምተኛ የመርከብ አደጋን አስታውሰው፣ ብዙዎች ስደተኞች ባህሩን ለመሻገር ሲሞክሩ ቢሞቱም ሌሎች ደግሞ ወደ መድረሻቸው ከደረሱ በኋላ መገለል፣ ብዝበዛና ብቸኝነት እንደሚገጥማቸው አስረድተዋል። ከማኅበረሰብ ጋር መዋሃድ ማለት በድጋሚ የሚያጋጥም የመርከብ አደጋን መከላከል ማለት ነው ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከአስቸኳይ የእርዳታ አቅርቦት በላይ ስደተኞችን በመደገፍ በማኅበረሰቡ ውስጥ የተረጋጋ ሕይወት እንዲኖራቸው የሚያግዙ የሀገረ ስብከት የእርዳታ ድርጅቶች ካሪታስን፣ የስደተኞች ጽሕፈት ቤቶችን፣ ቁምስናዎችንና የአገር ውስጥ ድርጅቶችን አስታውሰዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በስደትና በሰዎች ስቃይ ለሚያተርፉት ሰዎች ባቀረቡት ጥሪ በተጋላጭ ሰዎች እንቅስቃሴና እንግልት ውስጥ የተሳተፉ ሕገወጥ የሰዎች አዘዋዋሪዎች፣ በዝባዦችና የወንጀል መረቦች አስተባባሪዎች ከዚህ ድርጊታቸው ተመልሰው ንስሐ እንዲገቡ አሳስበዋል። ለእያንዳንዱ የጠፋው ሕይወት፣ ለተጭበረበረ ቤተሰብ፣ መከራና ስቃይ ለተፈራረቀባት ሴት፣ ለተበዘበዘ ሠራተኛ በመለኮታዊ ፍትሕ ፊት መቅረብ አለባቸው ብለዋል። አደገኛ የስደት ጉዞን የሚያስተባብሩ፣ ሠራተኞቹን የሚበዘብዙ፣ ሴቶችን የሚያስፈራሩና ተስፋን ከመቁረጥ የሚያተርፉ ሰዎችን በማውገዝ የእነዚህ ወንድሞችና እህቶች እንባና ደም ወደ እግዚአብሔር ይጮኋል ሲሉ አስጠንቅቀዋል። ከድሆች የተዘረፈው ገንዘብ ሰላምን፣ ክብርን፣ የወደፊት ሕይወትን አይገነባም በማለት ወንጀለኞቹ የሚበዘብዟቸውን ሰዎች እንዲፈቱ፣ የወሰዱባቸውን እንዲመልሱና ጊዜው ከማለፉ በፊት እርቅን እንዲፈልጉ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመቀጠልም ውህደቱ እንደ ማኅበራዊ ፕሮጀክት ብቻ ሊወሰድ እንደማይችል አሳስበው፣ እንደ መኖሪያ ቤት፣ የቋንቋ ትምህርት፣ ሥራ፣ የሕግ ጥበቃ፣ ጓደኝነትና ምስክርነትን የመሳሰሉ ተጨባጭ ድጋፎችን ማቅረብ የሚችሉ ክርስቲያን ማኅበረሰቦችን ማግኘት እንደሚገባ አሳስበው፣ ስደተኞችን የምትቀበል ቤተ ክርስቲያን ወንጌልንም የምትሰብክ ናት ብለው፣ ወንጌል ዘወትር የሕሊናን ነጻነት በማክበር መሰራጨት እንዳለበት አሳስበዋል። ቅዱስነታቸው በንግግራቸው ማጠቃለያ ቅዱስ ቤተሰብ ወደ ግብፅ ያደረገው ስደት በታሪክ ውስጥ ለስደተኞችና ጥገኝነት ጠያቂዎች ዘላቂ ምልክት መሆኑን አመልክተው፣ የናዝሬት ቅዱስ ቤተሰብ ለእያንዳንዱ ስደተኛ ቤተሰብና አገራቸውን ጥለው ለመሰደድ ለተገደዱት ሰዎች በሙሉ ምሳሌና መሸሸጊያ ሆኖ ይቆያል ሲሉ ተናግረዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ካህናት የመልካሙ እረኛ ምስክሮች ሆነው ራሳቸውን ለእርሱ እንዲሰጡ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የካህናት ቅድስና ቀን መታሰቢያ በዓል ምክንያት በማድረግ በላኩት መልእክት ካህናት የመልካሙን እረኛ ርኅራዬ እንዲመሰክሩና ለኢየሱስ ክርስቶስ ልብ የተዋቀረ የክህነት ሕይወት እንዲኖሩ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በየቀኑ በምናደርገውና በሚደርስብን ነገር በሙሉ ከኢየሱስ ክርስቶስ ጋር እንሁን በማለት ቤተ ክርስቲያን የካህናት ቅድስና ቀንን በምታከብርበት አርብ ሰኔ 5 2018 ዓመተ ምሕረት ለካህናት በላኩት መልእክት አሳስበዋል። ቅዱስነታቸው በመልእክታቸው ቅድስና በብዙዎች ዘንድ ምርጫ ወይም ረቂቅ ሐሳብ እንዳልሆነ ተናግረው፣ ከሞት የተነሳው የኢየሱስ ክርስቶስን ሕይወት ለመካፈል የሚፈልግ የእያንዳንዱ ሰው ማንነት ያካትታል ብለዋል። እግዚአብሔር በራሱ ቅድስና እንድንካፈል የሚጋብዘን መሆኑን በአጽንኦት ሲናገሩ፣ እኛ የሚጠይቀው ይህ ቅድስና በመንፈስ ቅዱስ እንድንለወጥ የሚያስችል እምነት የሚጣልበት ነው ብለዋል። ምድራዊ ብንሆንም ብዙውን ጊዜ ውስኖችና ፍጽምና የጎደለን ደካማና አንዳንድ ጊዜም ብንቆስልም በእግዚአብሔር ቅድስና እንድንካፈል የተጠራነን ሲሉ አስረድተዋል። ስለዚህ እንዲህ ያለ ደካማ የሰው ልብ ለዚህ አይነት ከፍተኛ ጥሪ ምላሽ እንዴት ሊሰጥ ይችላል ሲሉ ጠይቀው፣ ከክርስቶስ ልብ ጋር አንድነትን መፍጠር ለጥቂቶች ብቻ የተወሰነ ሳይሆን ነገር ግን በሕይወታችን ውስጥ በየቀኑ የሚገለጥ የቅዱስ ቁርባን ጉዞ እንደሆነ ተናግረዋል። በክህነታችን ከኢየሱስ ክርስቶስ ጋር ብንዋቀርም በዕለታዊ መሥዋዕተ ቅዳሴያችን በጸሎት በእግዚአብሔር ቃል ላይ በማሰላሰል ወንድሞቻችንና እህቶቻችንን በትሕትና በማገልገል የጸጋ ስጦታን በውስጣችን ዘወትር ማደስ አለብን ብለዋል።
ሰባውነታችን የተከፋፈለ አይደለም ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አክለውም ጊዜ ወይም ፍቅር በከንቱ የሚባክን ቢመስልንም ጸሎት፣ አገልግሎት፣ የእርስ በርስ ግንኙነቶች፣ ድካም፣ ደስታና ውድቀቶች ሁሉም እግዚአብሔር ራሱንና ወሰን የሌለውን ፍቅሩን የሚገልጥባቸው ልዩ ቦታዎች ይሆናሉ ሲሉ አስረድተዋል። ዝግጁ ትሁትና ንጹህ ልብ ያለው ካህን በአገልግሎት መካከል ማሰላሰል፣ በፈተና ጊዜ ማህሪና ታማኝ መሆን እንዲሁም በስጦታው ደስተኛ መሆን እንደሚችል ተናግረዋል። ዓለም ከቃላት ወይም ከእቅዶች በላይ የሚያቀርቡ ሐዋርያዊ እረኞች በእጅጉ ያስፈልጉታል ሲሉ አጽንኦት ሰጥተው የተናገሩት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የኢየሱስ ክርስቶስን የቅድስና ጣፋጭ መዓዛን የሚያወጣ የታረቀ ልብ ሕያው ምስክርነት ያስፈልገዋል ብለው ከኢየሱስ ልብ ጋር የተዋቀረ የክህነት ሕይወት የአንድነት የሰላምና የምሕረት ታማኝ ምልክት ነው ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመልእክታቸው መለያየትና ፍርሃት ባለበት በዚህ ዘመን የሰላም ግንበኞችና የተበታተኑትን መሰብሰብና የቆሰሉትን መፈወስ የሚያውቅ የመልካሙ እረኛ ርኅራዬ ምስክሮች መሆን አለብን ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለቅድስና ጥሪ የሚሰጥ ምላሽ በአብዛኛው በብቸኝነት ሥራ ወይም ፍጹምነትን በመፈለግ ላይ እንደማይመካ ገልጸው፣ ምንም እንኳን እነዚህ ነገሮች አስፈላጊ ቢሆኑም ነገር ግን በኢየሱስ ክርስቶስ የተወጋ ልብ በተገለጠው ፍቅር በመታመን ላይ ነው ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እኛነታችን የሚገለጠው በእኛ ሳይሆን በእኛ ውስጥ በሚኖረው በኢየሱስ ክርስቶስ ነው ብለው ካህናት ምእመናንን እርሱ በሚወዳቸው ፍቅር እንዲወዱና ራሳቸውን ሙሉ በሙሉ ለእርሱ እንዲሰጡ አሳስበዋል። ይህ ፍቅር እኛ እጅ ሰጥተን ራሳችንን ሙሉ በሙሉ ለእርሱ ብንሰጥ ምንም እንደማናጣ የተገባልን ቃል ኪዳንና ዋስትና ነው ሲሉ አክለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመጨረሻም ካህናትን እናታቸው ለሆነች ለእመቤታችን ቅድስት ድንግል ማርያም በአደራ በመስጠት የልጇን የኢየሱስ ክርስቶስ ምስጢር በልቧ ውስጥ የጠበቀችው ማርያም በሕይወት እንድንኖርና የዓለም አዳኝ የሆነው የኢየሱስ ክርስቶስ ልብ በውስጣችን እንዲሠራ ታድርግ በማለት መልእክታቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን፣ በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የቅዳሜ ሰኔ 6 2018 ዓመተ ምሕረት ዝግጅታችን ነው። ከዚህ ቀጥሎ ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናስደምጣችኋለን። በዛሬው ዝግጅታችን ነፍሲየር ርዕሰ ሊቃነ ጳጳሳት ፍራንቸስኮስ ፍቅር በቤተሰብ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ካስተላለፉት የድኅረ ሲኖዶስ ሐዋርያዊ ምክር መካከል ቤተሰብ በክርስቲያን ሰነዶች በሚል ንዑስ ርዕስ ከአንቀጽ 69 እስከ አንቀጽ 73 ላይ የተወሰደውን እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።

ቤተ ሰባችን ይህ ቤተሰብን በሚመለከቱ ርዕሰ ጉዳዮች ላይ ትኩረት በማድረግ የቤተሰብ ተሞክሮችን ማህበራዊና መንፈሳዊ አስተምህሮችን በማከል በየሳምንቱ ቅዳሜ የምናቀርብላችሁ ቤተሰባችን የተሰኘ ዝግጅታችን ነው። ቤተ ሰባችን

ቤተሰብ በክርስቲያን ሰነዶች ሁለተኛው የቫቲካን ጉባኤ ጋውዲዮም ኤት ስፔስ በተሰኘው ሐዋራዊ ሕግ ውስጥ የጋብቻንና የቤተሰብን ክብር የመጠበቅን አንገበጋቢነት አሳይቷል። ሕጉ ጋብቻ የሕይወትና የፍቅር ሱታፌ ነው ይላል። ፍቅርን የቤተሰብ ማዕከል አድርጎ ያስቀምጣል። በባልና ሚስት መካከል ያለ እውነተኛ ፍቅር እርስ በርስ መሰጣጣትን ያካትታል። በእግዚአብሔር ዕቅድ መሠረት ወሲባዊና ስሜታዊ ገጽታዎችን ይይዛል፣ ያጣምራል። ከዚህ ሌላ የጉባኤው ሰነድ ባልና ሚስት በክርስቶስ ላይ የተመሠረቱ እንደሆኑ በአንጽሖት ያስገነዝባል። ጌታ ክርስቶስ ራሱን ለክርስቲያን ባልና ሚስት በምስጢረ ተክሊል ይሰጣል፣ ከእነርሱም ጋር ይኖራል። በምስጢረ ሥጋዊ የሰብአዊ ፍቅርን መልክ ያዘ፣ እርሱንም ፍጹም አድርጎ ወደ ፍጽምና ያደርሰዋል። በመንፈሱ ለባልና ሚስት በዚያ ፍቅር መሠረት የምኖሩበትን ችሎታ ይሰጣቸዋል። ይህም ፍቅር የእምነት ሕይወታቸውን፣ ተስፋቸውንና ልግስናቸውን ሁሉ ይሞላል። በዚህ መንገድ ባልና ሚስት ይቀደሳሉ፣ በልዩ ጸጋም አማካይነት የክርስቶስን አካል ይገነባሉ፣ የቤተሰብ ቤተ ክርስቲያን ይመሠርታሉ። ቤተ ክርስቲያንም የራሷን ምስጢሯን በሚገባ ለመረዳት እርሷን በተጨባጭ ወደሚገልጸው ወደ ቤተሰብ ትመለከታለች። ብፁዕ ጳውሎስ ስድስተኛ በሁለተኛው የቫቲካን ጉባኤ መባቻ ላይ ስለ ጋብቻና ቤተሰብ ያለውን የቤተ ክርስቲያን አስተምሮ በይበልጥ አዳብረዋል። በተለየ መንገድ ሁማኔ ቢቴ በተሰኘው ጳጳሳዊ መልእክታቸው በጋብቻ ፍቅርና በተዋልዶ መካከል ያለውን የተፈጥሮ ትስስር ይፋ አድርገዋል። የጋብቻ ፍቅር ባልና ሚስት የወላጅነት ኃላፊነታቸውን በተመለከተ ያለባቸውን ግዴታ በሚገባ እንዲያውቁ ይጠይቃል። ይህ የወላጅነት ግዴታ በአሁኑ ጊዜ ተገቢ ትኩረት የተሰጠውና በትክክልም ሊረዱት የሚገባ ነው። ኃላፊነት የሚሰማው ወላጅነት ባልና ሚስት የቅድሚያ ሥርዓትን በመከተል ለእግዚአብሔር ለራሳቸው ለቤተሰቦቻቸውና ለኅብረተሰብ ያላቸውን የራሳቸውን ግዴታ እንዲገነዘቡ ይፈልጋል። ጳውሎስ ስድስተኛ ኤቫንጀሊ ኑንሲያንድ በተሰኘው ሐዋራዊ የማበረታቻ መልእክታቸው ውስጥ በቤተሰብና በቤተ ክርስቲያን መካከል ያለውን ግንኙነት አስረድተዋል። ቅዱስ ዮሐንስ ጳውሎስ ዳግማዊ ስለ ሰብአዊ ፍቅር በሰጡት ትምህርት ግራቲሲ ማሚ ሳኔ በሚል ርዕስ ለቤተሰቦች በጻፉት መልእክትና በተለይም ፋሚሊያሪስ ኮንሶርሲዮ በተሰኘው ሐዋራዊ ማበረታቻቸው ውስጥ ስለ ቤተሰብ ልዩ ትኩረት ሰጥተዋል። በእነዚህ ሰነዶች ውስጥ ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ ቤተሰብን የቤተ ክርስቲያን መንገድ ብለውታል። እንደዚሁም ወንዶችና ሴቶች ስላላቸው የፍቅር ጥሪ አጠቃላይ አስተያየት የሰጡ ሲሆን ለቤተሰብ ስለሚለገስ ሐዋራዊ እንክብካቤና ቤተሰብ በኅብረተሰብ ውስጥ ስላለው ሚና መሠረታዊ መምሪያዎችን አቅርበዋል። በተለይ የጋብቻ ፍቅርን በተመለከተ ባልና ሚስት በጋራ ፍቅራቸው ውስጥ የክርስቶስን የመንፈስ ስጦታ እንዴት እንደሚቀበሉን፣ የጽድቅ ጥሪያቸውን እንዴት እንደሚኖሩ አብራርተዋል። ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ ደውስ ካሪታስ ኤሲት በተሰኘው ሐዋራዊ መልእክታቸው በተሰቀለው በክርስቶስ ፍቅር ብቻ ሙሉ በሙሉ ሊስተዋል ወደሚችለውና በባልና ሚስት መካከል ወዳለው የፍቅር ሁኔታ ርዕስ ጉዳይ ተመልሰዋል። በዚህም መልእክታቸው ውስጥ በአንጽሖት እንደገለጹት በልዩና ወሳኝ ፍቅር ላይ የተመሠረተ ጋብቻ በእግዚአብሔርና በሕዝቡ እንዲሁም በሕዝቡና በእግዚአብሔር መካከል ላለው ግንኙነት ምሳሌ ይሆናል። እግዚአብሔር በሚወደው መንገድ ለሰብአዊ ፍቅር መለኪያ ይሆናል። ከዚህ በተጨማሪ ካሪታስ ኤን ቤሪታቴ በሚለው ሐዋርያዊ መልእክታቸው የጋራ ጥቅምን ተግባራዊ በምናደርግበት ኅብረተሰብ ውስጥ ፍቅርን የሕይወት መሪ የማድረግን አስፈላጊነት አስረድተዋል። በቤተሰብ ውስጥ ያለው አንዳንድ ተግዳሮቶች የሰውን ደካማነትና የሕይወትን ውስብስብነት መረዳት አንድ ነገር ሆኖ የእውነትን የማይነጣጠሉ ገጽታዎች ለማቋረጥ የሚጥሩ ርዕዮተ ዓለሞችን መቀበል ሌላ ነገር ነው። ፈጣሪን ለመተካት በመሞከር ወደ ኃጢአት አንግባ። እኛ ፍጡራን እንጂ ሁሉን ቻይ አይደለንም። ፍጥረት ከእኛ ይቀድማልና እንደ ስጦታ መቀበል ያስፈልጋል።
ከዚህ ሌላ ሲቢኢናችንን መጠበቅ ይኖርብናል። ይህም ማለት ከሁሉ አስቀድሞ ሲቢኢናችንን በተፈጠረበት መልኩ መቀበልና ማክበር ያስፈልገናል። ራሳቸውን ፍጹም አድርጎ የማይመለከቱ ብዙ ቤተሰቦች በፍቅር ሲኖሩ ጥሪያቸውን ሲፈጸሙና በመንገድ ላይ ብዙ ጊዜ ቢወድቁም እንኳን ጉዟቸውን ወደፊት ሲቀጥሉ ሳይ እግዚአብሔርን አመሰግናለሁ። ሁኔተኛ የሆነ ቤተሰብ ተምሳሌት እንደሌለ ያለው የራሳቸውን ደስታ፣ ተስፋና ችግሮች ካሏቸው ከብዙ ልዩ ልዩ ሁኔታዎች የተዋቀረ ውስብስብ ገጽታ መሆኑን የሲኖዶሱ ሐሳቦች ያሳዩናል። ስለዚህ እኛን የሚመለከቱ ሁኔታዎችን ተግዳሮቶች ናቸው። ጉልበታችንን በአሳዛኝ ለቅሶ ከማሳለፍ ይልቅ አዳዲስ የተልእኮ የፈጠራ አይነቶችን መሻት ይኖርብናል። በሚፈጠር በማንኛውም ሁኔታ ውስጥ ቤተ ክርስቲያን የእውነትና የተስፋ ቃል የመስጠትን አስፈላጊነት በሚገባ ትገነዘባለች። የጋብቻና የክርስቲያናዊ ቤተሰብ ታላቅ እሴቶች የሰው ልጅ ህልውና አካል ከሆነው ምኞት ጋር የሚመሳሰሉ ናቸው። ምንም ያህል በርካታ ችግሮችን ብናይ የኮሎምቢያ ጳጳሳት እንደተናገሩት እነዚህን ችግሮች የተስፋችን ማደሻና የነቢያዊ ራእይ የለውጥ ተግባራትና የአዲስ ልግስና ጥሪ ምንጭ አድርገን እንቁጠራቸው። ምንጭ፣ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅር በቤተሰብ ውስጥ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ያስተላለፉት የድኅረ ሲኖዶሱ ሐዋርያዊ ምክር የተወሰደ ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስላዳመጣችሁን ከልብና መሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አምሃሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቶር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የሰኔ 7 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የእሁድ የሰኔ 7 2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። እንደተለመደውና ዘወትር እሁድለት እንደምናደርገው በቅድሚያ የዕለቱን ቅዱስ ወንጌል እናስደምጣችኋለን። በማስከተል በዕለቱ ቅዱስ ወንጌል ላይ ያሰናዳነውን አስተንትነው ወደ እናንተ አድማጮቻችን እናደርሳለን። በክፍል ሁለት ስርጭታችን ደግሞ በካቶሊክ ቤተክርስቲያን ምእመናን ዘንድ በዛሬው ዕለት እየተከበረ የሚገኘውን የጌታችን ኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ የሚታወስበት በዓል ነው። ይህንን አስመልክተን ስለ ቅዱስ ቁርባን ያሰናዳነውን አንድ አስተንትነው ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ዕለት ስርጭታችን በቅደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ዕለታዊ ዘገባዎቻችን እና ዝግጅቶቻችን ይሆናሉ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ መጋብዛችሁ እኔው የዕለቱ ተረኛ አስተናጋጃችሁ መብራቱ ለጊዮርጊስ ከባልደረባዬ ዮሐንስ መኮንን ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

በአብ በወልድና በመንፈስ ቅዱስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ሉቃስ እንደጻፈው ከምዕራፍ 9 ከቁጥር 11 እስከ 17 ላይ እንደተገለጸው እርሱም ተቀብሏቸው ስለ እግዚአብሔር መንግሥት ይነግራቸው ነበር፣ ፈውስ የሚያስፈልጋቸውንም ፈወሳቸው። ቀኑም ሊመሽ ሲል 12ቱን ወደ እርሱ ቀርበው ያለነው በምድረ በዳ ስለሆነ ሕዝቡ ወደ አካባቢው መንደር ገጠር ሄደው ማደሪያና ምግብ እንዲፈልጉ አሰናብታቸው አሉት። እርሱ ግን የሚበሉትን እናንተው ስጧቸው አላቸው። እነርሱም ለዚህ ሁሉ ሕዝብ የሚበቃ ምግብ ሄደን ካልገዛን በስተቀር እኛ ያለን ከአምስት እንጀራና ከሁለት ዓሣ አይበልጥም አሉት። 5000 ያህል ወንዶች በዚያ ነበሩና። ኢየሱስም ደቀ መዛሙርቱን ሕዝቡን በአምሳ ሰው መድባችሁ አስቀምጧቸው አላቸው። ደቀ መዛሙርቱም በታዘዙት መሠረት ሰዎቹ እንዲቀመጡ አደረጉ። እርሱም 5 እንጀራና 2 ዓሣ ይዞ ወደ ሰማይ አሻቅቦ እያየ ባረካቸው። ቆርሶም ለሕዝቡ እንዲያቀርቡ ለደቀ መዛሙርቱ ሰጠ። ሁሉም በልተው ጠገቡ። ደቀ መዛሙርቱ ከእነርሱ የተረፈውን ቁርስራሽ እንጀራ 12 መሶብ አነሱ። ጌታ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን፣ መንፈስ ቅዱስን በእውነት እናምናለን። ነዋሪ ሦስትነታቸውንም

የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ። ዛሬ በመላው አገራችን የክርስቶስ ቅዱስ ሥጋውና ክቡር ደሙ የሚታወስበት በዓል እየተከበረ ይገኛል። በመጨረሻ ወራት ወቅት የተቋቋመው ቅዱስ ቁርባን የጉዞ መዳረሻ ይመስላል። ኢየሱስ በብዙ ምልክቶች ተመስሏል። ከሁሉም በላይ በዛሬው የቅዳሴ ወንጌል ውስጥ የተነገረው ኢየሱስ በአምስት እንጀራና በሁለት ዓሣ 5000 ሰዎችን የመገበበት ሁኔታን እናያለን። የሉቃስ ወንጌል ምዕራፍ 9 ከቁጥር 11 እስከ 17 ላይ እንደተገለጸው ኢየሱስ ቃሉን ለመስማትና ከተለያዩ ክፉ መንፈስ ለመገላገል የተከተሉትን እጅግ ብዙ ሰዎችን ይንከባከባል። 5 እንጀራና 2 ዓሣ ባረከ፣ ቆርሶም ደቀ መዛሙርቱ በመስጠት እንዲያካፍሉት አደረገ። እናም ሁሉም በልተው ጠገቡ ይለናል የሉቃስ ወንጌል ምዕራፍ 9 ቁጥር 17 ላይ እንደተገለጸው። የዛሬ ቅዱስ ወንጌል ይህንን በሚገልጽበት ጊዜ በቅዱስ ቁርባን ውስጥ ሁሉም ሰው ይህንን የጌታን አፍቃሪና ተጨባጭ ትኩረት ሊለማመዱ ይችላሉ። የክርስቶስን ሥጋና ደም በእምነት የሚቀበሉ መብላት ብቻ ሳይሆን ይጠግባሉ። ለመብላትና ለመርካት በቅዱስ ቁርባን ሁለት አስፈላጊ ነገሮችን ይጠግባሉ። በቅድሚያ መብላት የሚለውን እናገኛለን። ሁሉም በልተዋል ሲል ቅዱስ ሉቃስ ጽፏል። በመሸ ጊዜ የደቀ መዛሙርቱን ሸንጎ ኢየሱስ ሕዝቡን በማሰናበት ምግብ ፍለጋ እንዲሄዱ እንዲያደርግ ጠየቁት። ነገር ግን መምህሩ ለእነዚህም ሰዎች ምግብ ለማቅረብ ይፈልጋል። እርሱን ያዳምጡት የነበሩትንም መመገብ ይፈልጋል። የእንጀራውንና የዓሣው ተአምር በአስደናቂ ሁኔታ ሳይሆን የተከሰተው፣ ነገር ግን በምስጢር ማለት ይቻላል በዚህ መልኩ ነበር የተከሰተው። በቃና ዘገሊላ ሰርግ ላይ እንደ ተከሰተው እንጀራው ከእጅ ወደ እጅ ሲሸጋገር መጠኑ እየጨመረ ሄዷል። ሕዝቡም ሲበሉ ኢየሱስ ሁሉንም ነገር እንደሚንከባከበው ተገነዘቡ። ይህ በቅዱስ ቁርባን ውስጥ ያለ ሁኔታ ነው። የሰማይ ዜጎች እንድንሆን ጠርቶናል። ነገር ግን በተመሳሳይ ጊዜ እዚህ ምድር ላይ እያለን የምንገጥመውን ጉዞ ግምት ውስጥ ያስገባል። በመሶቤ ውስጥ ምንም እንጀራ ከሌለኝ እርሱ ራሱ ያውቃልና ይንከባከበኛል። አንዳንድ ጊዜ ቅዱስ ቁርባንን ግልጽ ባልሆነ መንገድ ራቅ አድርገን በተመለከትን ቁጥር፣ ምናልባትም ብሩህና በዕጣን የታወጀ አድርገን ብቻ በምንመለከትበት ወቅት ከዕለት ተዕለት ሕይወት ችግሮች የራቀ የመገደብ አደጋ አለ። እንደ እውነቱ ከሆነ ከሁሉ መሠረታዊ ነገሮች ጀምሮ ጌታ ፍላጎቶቻችንን ሁሉ ወደ ልባችን ያስገባል። ለደቀ መዛሙርትም የሚበሉትን ስጧቸው የሉቃስ ወንጌል ምዕራፍ 9 ቁጥር 13 ላይ እንደተገለጸው እንዳለ ሁሉ በቀን ሲያዳምጡት ለነበሩት ሰዎች ምሳሌ ሊሰጣቸው ይፈልጋል። የቅዱስ ቁርባንን ስግደት መመዘን የምንችለው ኢየሱስ እንደሚያደርገው ባልንጀራችንን ስንንከባከብ ብቻ ነው። በዙሪያችን የምግብ ረሃብ አለ፣ ግን ደግሞ ጓደኝነት፣ የመጽናናት፣ የፍቅርና የጥሩ ግንኙነት ረሃብ አለ። ትኩረትን የሚስብ ረሃብ አለ። እናም ቅዱስ ወንጌል ለመስበክ ረሃብ አለ። ይህንን በቅዱስ ቁርባን እንጀራ ውስጥ እናገኛለን። ለፍላጎታችን የክርስቶስን ትኩረትና ከጎናችን ላሉትም እንዲሁ እንድናደርግ የቀረበልን ግብዣ ነው። ሌሎችን መመገብና መንከባከብ አለብን። ከመብላት በተጨማሪ ግን እርካታን መርሳት አንችልም። ሕዝቡ በተትረፈረፈ ምግብ ምክንያት እንዲሁም ከኢየሱስ የተቀበለው ደስታን መገረም ረክቷል። በእርግጥ ራሳችንን መመገብ አለብን፣ ነገር ግን እርካታም ያስፈልገናል። ምግቡ የሚሰጠን በፍቅር መሆኑን አውቀን መቀበል አለብን። በክርስቶስ ሥጋና ደም ውስጥ የእርሱን መገኘት፣ ሕይወቱ ለእያንዳንዳችን ተሰጥቷል። ወደፊት እንድንሄድ የሚረዳን ብቻ ሳይሆን ራሱን የጉዞአችን አጋር ያደርጋል። ወደ ጉዳያችን ይገባል። ብቻችንን ስንሆን ይጎበኘናል። የጋለ ስሜት ይመልስልናል። ይህ ጌታ ለሕይወታችን፣ ለጨለማዎቻችንና ለጥርጣሬዎቻችን ትርጉም ሲሰጥ ያረካናል። ትርጉሙን ያያል። ይህም ደግሞ ጌታ የሚሰጠው ትርጉም ያረካናል። ይህ ሁሉ ሰው የሚፈልገውን የበለጠ ይሰጠናል፣ ማለትም የጌታን መገኘት። በእርሱ መገኘት ሙቀት ሕይወታችንን ይለውጥልናል። ያለሱ ሁሉም ነገር በእውነት ግራጫ ይሆናል። የክርስቶስን ሥጋና ደም እያከበርን
ጌታ ሆይ ወደፊት የሚሄድበትን የዕለት እንጀራ ስጠኝ፣ ጌታ ሆይ ፊትህን አጥግበኝ ብለን በልባችን እንጠይቀው። ድንግል ማርያም ለኢየሱስ እንዴት እንደምንሰግድ እንድታስተምረን በቅዱስ ቁርባን እንድንኖር እርሱንም ለወንድሞቻችንና እህቶቻችን እንድናካፍል ትረዳን ዘንድ አማላጅነቷን መማጸን ይኖርብናል። የሰማነውን በልቦናችን ያሳድርልን።

አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የሰኔ 7 2018 ዓመተ ምህረት ዕለታዊ ስርጭታችን ነው። ክቡራንና ክቡራት አድማጮቻችን በማስከተል ዛሬ የተከበረ የሚገኘውን የክርስቶስ ቅዱስ ሥጋውና ክቡር ደሙ በዓል አስመልክተን ቅዱስ ቁርባን በሚል አርዕስት የቀረበ አንድ አስተንት ነው ወደ እናንተ አድማጮቻችን እናደርሳለን። የዚህ ዝግጅት አቅራቢ ዮሐንስ መኮንን ነው። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።

ምስጢረ ቁርባን። ምስጢረ ቁርባን የሥርዓተ ክርስትና መደምደሚያ ነው። በምስጢረ ጥምቀት ንጉሣዊ የክህነት ክብርን የተጎናጸፉና በምስጢረ ሜሮን ከክርስቶስ ጋር በበለጠ ጥልቀት የተመሳሰሉ በቅዱስ ቁርባን አማካኝነት በጌታ በራሱ መሥዋዕት ከመላው ማኅበር ጋር ተሳታፊ ይሆናል። በመጨረሻም ላይ በዚያች በእርሱ ላይ ክህደት በተፈጸመባት ምሽት አዳኛችን የሥጋዊንና የደሙን መሥዋዕት ቅዳሴ ሠራ። ይህንንም ያደረገው የመስቀሉን መሥዋዕት እርሱ ተመልሶ እስኪመጣ ድረስ ለዘመናት ጠብቃ እንድታቆይ ለሚወዳት ሙሽራው ለቤተ ክርስቲያን የፍቅር ምስጢር፣ የአንድነትን ምልክት፣ የርኅራይን ትስስር ማለትም ክርስቶስ ራሱ በምግብነት የቀረበበትን አእምሮ በጸጋ የተሞላበትን የወደፊት ክብር ተስፋ የታደልንበትን የፋሲካ ግብዣ የሞቱንና የትንሣኤውን መታሰቢያ ባደራ ለማስረከብ ነው። ቅዱስ ቁርባን የክርስቲያናዊው ሕይወት ምንጭና መደምደሚያ ነው። በእርግጥም ሌሎቹ ምስጢራት፣ ቤተ ክርስቲያናዊ አገልግሎቶችና ሐዋርያዊ ሥራዎች ሁሉ ከቅዱስ ቁርባን ጋር የተሳሰሩና አካሄዳቸውም ወደ እርሱ የሚመራ ነው። ምክንያቱም መላው የቤተ ክርስቲያን በጎነት ማለትም ፋሲካችን ክርስቶስ ራሱ በውስጡ ይገኛልና። ቅዱስ ቁርባን የመለኮታዊ ሕይወት ሱታፌና የቤተ ክርስቲያንን ሕልውና ያቆየ የእግዚአብሔር ሕዝብ አንድነት ውጤታማ ምልክትና የላቀ መገኛ ነው። በክርስቶስ አማካኝነት እግዚአብሔር ዓለምን የቀደሳትና ሰዎች ለክርስቶስ በእርሱም አማካኝነት በመንፈስ ቅዱስ ለእግዚአብሔር አብ የሚያቀርቡት አምልኮ ማጠቃለያ ነው። በመጨረሻም በቅዱስ ቁርባን አከባበር ራሳችንን ከሰማያዊው ሥርዓት አምልኮ ጋር አዋህደን እግዚአብሔር ሁሉ በሁሉ የሚሆንበትን ዘላለማዊ ሕይወት እንጠባበቃለን። ቅዱስ ቁርባን የእምነታችን ድምርና ማጠቃለያ ነው። የምናስብበት መንገድ ከቅዱስ ቁርባን ጋር የሚጣጣም ነው። ቅዱስ ቁርባንም በበኩሉ የምናስብበትን መንገድ ያረጋግጣል። የዚህ ምስጢር የማያልቅ ሀብት በሰጠነው የተለያዩ ስሞች ይገለጻል። እያንዳንዱም ስም አንዳንድ ገጽታዎቹን ያንጸባርቃል። ቅዱስ ቁርባን ተብሎ የሚጠራበት ምክንያት ለእግዚአብሔር የሚቀርብ ምስጋና ስለሆነ ነው። ኤውካሪስቴይንና ኤውሎጌይን የተሰኙት የግሪክ ቃላት በተለይ በምግብ ወቅት የእግዚአብሔር ሥራዎች የሆኑት ፍጥረትን፣ ድህነትን፣ ቅድስናን ለማወጅ አይሁድ የሚያቀርቡትን ምስጋና ያስታውሱናል። የጌታ እራት የሚባልበት ምክንያት ጌታ በሕማማቱ ዋዜማ ከደቀ መዛሙርቱ ጋር ከበላው እራት ጋር ስለሚዛመድና በሰማያዊቷ ኢየሩሳሌም የሚከበረውን የበጉን ሰርግ እራት ስለሚጠቁም ነው። እንጀራን መቁረስ የተባለበት ምክንያት በከፊል የአይሁድ አመጋገብ አካል የሆነውን ይህን ሥርዓት ኢየሱስ የተጠቀመው የማዕዱ ባለቤት በመሆኑ በተለይ በመጨረሻ እራት ላይ ኅብስቱን ባርኮና ቆርሶ ለደቀ መዛሙርቱ ሲያድል ነው። ከትንሣኤው በኋላም ደቀ መዛሙርቱ የሚያውቁት በዚህ ድርጊቱ ነው። የመጀመሪያዎቹ ክርስቲያኖችም የቅዱስ ቁርባን ማኅበር ለመወከል የሚጠቀሙት ይህን ዘይቤ ነው። ይህን በማድረጋቸውም የተቆረሰውን ኅብስት ክርስቶስን የበሉ ሁሉ ከእርሱ ጋር ኅብረት መፍጠራቸውን፣ አንድ አካልም መሆናቸውን ገለጹ። የቅዱስ ቁርባን ማኅበር የተባለው ቅዱስ ቁርባንን የቤተ ክርስቲያን ጉልህ መገለጫ ሆኖ በምዕመናን ጉባኤ ስለሚከበር ነው። የጌታ ሕማማትና ትንሣኤ መታሰቢያ ቅዱስ መሥዋዕት የሚባልበት ምክንያት የአዳኙ ክርስቶስን መሥዋዕት የቤተ ክርስቲያንን መባ ጨምሮ የሚገልጽ ስለሆነ ነው። ከብሉይ ኪዳን መሥዋዕቶች ሁሉ የላቀ በመሆኑና እነርሱንም ምሉእ ስላደረጋቸው የሥርዓተ ቅዳሴ ቅዱስ መሥዋዕት፣ የምስጋና መሥዋዕት፣ መንፈሳዊ መሥዋዕት፣ ንጹሕና ቅዱስ መሥዋዕት በሚባሉ ስሞች ይጠራል። ቅዱስና መለኮታዊ ሥርዓት አምልኮ የሚያሰኘው ደግሞ የዚህ ምስጢር አከባበር የመላው የቤተ ክርስቲያን ሥርዓት አምልኮ ማዕከልና ጥልቅ መገለጫ በመሆኑ ነው። በዚሁ መንፈስ አከባበሩን ቅዱሳት ምስጢራት ብለን እንጠራዋለን። እጅግ የተቀደሰ ምስጢር የምንለውም የምስጢራት ሁሉ ምስጢር በመሆኑ ነው። በመንበረ ታቦት ውስጥ የሚቀመጠው የተለወጠው ኅብስትም በዚሁ ስም ይጠራል። ቅዱስ ቁርባን ተብሎ የሚጠራበትም ምክንያት በዚህ ምስጢር አማካኝነት አንድ አካል እንሆን ዘንድ በሥጋዌና በደሙ ተካፋዮች ከሚያደርገን ከክርስቶስ ጋር ራሳችንን አንድ እናደርጋለንና ነው። ቅዱሳት ነገራት በማለትም እንጠራዋለን። ምክንያቱም በጸሎተ ሃይማኖት ዘሐዋርያት የቅዱሳን ሱታፌ የሚለው ሐረግ የመጀመሪያ ትርጉም የመላእክት ኅብስት፣ ከሰማይ የተገኘ ኅብስት፣ የዘላለማዊ መድኃኒት ስንቅ ማለት ነውና። ቅዳሴ በላቲን ሚሳ የሚባልበት ምክንያት የድኅነት ምስጢር በሚፈጸምበት ሥርዓተ አምልኮ ምእመናን የእግዚአብሔርን ፈቃድ በዕለት ተዕለት ሕይወታቸው እንዲፈጽሙ በሚያሳስብ ቃል ቅዳሴው ስለሚያልቅ ነው። ቅዱስ ቁርባን በድኅነት ዕቅድ ውስጥ የኅብስትና የወይን ጠጅ ምልክቶች። በቅዱስ ቁርባን ሥርዓት ውስጥ ዋነኛዎቹ ነገሮች በክርስቶስ ቃልና በመንፈስ ቅዱስ ልመና ወደ ክርስቶስ ሥጋና ደም የሚለወጡት ኅብስትና ወይን ጠጅ ናቸው። ለጌታ ትእዛዝ በመታመን ቤተ ክርስቲያን ክርስቶስ በሕማማቱ ዋዜማ ያደረገውን በክብር እንደገና እስኪመጣ ለእርሱ መታሰቢያ ታደርጋለች። ኅብስቱን አነሳ፣ በወይን ጠጅ የተሞላውን ጽዋ አነሳ። የኅብስትና የወይኑ ምልክቶች ከሰው ግንዛቤ በላይ በሆነ መንገድ የክርስቶስ ሥጋና ደም ሆኑ። የፍጥረትን መልካምነት ማመላከታቸውንም ይቀጥላሉ።
በመሆኑም መስዋዕት በመናቀርበት ጊዜ የሰው ልጅ እጆች ይስራ ፍሬ የሆኑትን ህብስትና ወይን ጠጅ ለሰጠን ከሁሉም በላይ የምድር ፍሬና የወይን ዛፍ ለሆኑት የፈጣሪ ስጦታዎች ፈጣሪን እናመሰግናለን። ህብስትና ወይን ባወጣው ንጉስና ካህን በሆነው በመልከጼዴቅ ድርጊት ቤተክርስቲያንም የራስዋን መስዋዕት አስቀድማ ተመለከታለች። በብሉይ ኪዳን ዘመን ከምድር ፍሬዎች በኩራት መካከል ህብስትና የወይን ጠጅ በፈጣሪ ምስጋና ምልክትነት ለመስዋዕት ይቀርቡ ነበር። ነገር ግን በእስራኤላውያን ከግብጽ መውጣት ሳቢያ አዲስ ትርጉም አገኙ። ይኸውም እስራኤላውያን በፋሲካ ጊዜ በየዓመቱ የሚበሉት ያልቦካ ቂጣ ከግብጽ ነፃ ያወጣቸውን ፈጣሪ ጉዞ ይዘክራል። በበረሃ ውስጥ የወረደው መና መታሰቢያ ደግሞ እስራኤላውያኑ የሚኖሩት በቃለ እግዚአብሔር ህብስት እንደሆነ ሁል ጊዜ ያስታውሳል። የዕለት እንጀራው የቃል ኪዳን ምድር ፍሬ የእግዚአብሔር ለቃል ኪዳኑ ታማኝ መሆን መግለጫ ነው። በአይሁዳውያኑ ፋሲካ ማብቂያ ላይ የሚቀርበው የበረከት ጽዋ የፍርድ ቀንን በመጠቆም ኢየሩሳሌም እንደገና የመገንባቷን መሲሐዊውን ተስፋ በማብሰር የወይን ጠጁን ሐሴት ሌላ ገጽታ ያሳያል። ኢየሱስ ቅዱስ ቁርባንን ሲሠራ ለህብስቱና ለጽዋው ቡራኬ አዲስና ገላጭ ትርጉም ሰጥቷል። እንጀራውን የማትረፍረፉ ታምራት ማለትም ጌታ እንጀራውን ባርኮና ቆርሶ እልፍ አላፍ ሰዎችን እንዲመገቡ ለደቀ መዛሙርቱ የሰጠበት ሥርዓት የዚህን ልዩ የሆነ የመሥዋዕተ ቅዳሴ ህብስት መትረፍረፍ ያመለክታል። በቃና ውሃን ወደ ወይን ጠጅ የለወጠበት ምልክት የኢየሱስን የክብር ሰዓት አስቀድሞ ያበስራል። በእግዚአብሔር አብ መንግሥት በሚፈጸመው የሰርግ ራት ላይ ምእመናን የክርስቶስ ደም የሆነውን አዲስ የወይን ጠጅ እንደሚጠጡ ግልጽ ያደርጋል። የመጀመሪያ የሕማማቱ ዜና እንዳስቀየማቸው ሁሉ ስለ ቅዱስ ቁርባኑም በነገራቸው ጊዜ ደቀ መዛሙርቱ ተከፋፍለው ነበር። ይህ የሚያስጨንቅ ንግግር ነው፣ ማንስ ሊሰማው ይችላል አሉ። ቅዱስ ቁርባንና መስቀሉ መሰናክሎች ናቸው፣ ያው ምስጢር ነው። የሚከፋፍል ጉዳይ በመሆኑ ከቶ አያቋርጥም። እናንተ ደግሞ ልትሄዱ ትወዳላችሁን የሚለው የጌታ ጥያቄ እርሱ ብቻ የዘለዓለም ሕይወት ቃል እንዳለው ለማወቅ በሚያስችል የፍቅር ግብዣ ለዘመናት ያስተጋባል። የቅዱስ ቁርባንን ስጦታ በእምነት መቀበል ጌታን ራሱን መቀበል እንደሆነ የሚያሳይ አባባል ነው። የቅዱስ ቁርባን መመስረት ጌታ የእርሱ የሆኑትን ሁሉ ወደዳቸው፣ የወደዳቸውም እስከ መጨረሻው ነበር። ይህን ዓለም ትቶ ወደ እግዚአብሔር አብ የሚሄድበት ጊዜ መድረሱን ሲያውቅ ከማዕድ ተነስቶ የደቀ መዛሙርቱን እግር አጠበ፣ የፍቅርንም ትእዛዝ ሰጣቸው። የፍቅርና የተስፋ ቃል ሊተውላቸው ከእርሱ እንዳይለዩና የፋሲካው ተካፋዮች እንዲሆኑ ስለፈለገ ለሞቱና ለትንሣኤው መታሰቢያ ይሆን ዘንድ ቅዱስ ቁርባንን ሠራ። ሐዋርያቱንም ተመልሶ ዳግም እስኪመጣ ድረስ እንዲያከብሩ ታዘዛቸው። በዚህም የአዲስ ኪዳን ካህናት አደረጋቸው። ሦስቱም ወንጌሎችና ቅዱስ ጳውሎስ የቅዱስ ቁርባንን ምስረታ ታሪክ አስረክበውናል። ቅዱስ ዮሐንስ በበኩሉ በቅፍርናሆም ምኵራብ የቅዱስ ቁርባን ዝግጅት ያበሰረውን የኢየሱስን ንግግር ዘግቦልናል። ኢየሱስም ከሰማይ የወረደ የሕይወት ኅብስት ብሎ ራሱን ይጠራል። ኢየሱስ በቅፍርናሆም ለሐዋርያቱ ሥጋና ደሙን እንደሚሰጥ የተናገረው ቃል ይፈጸም ዘንድ የመረጠው የፋሲካን ጊዜ ነበር። ከሐዋርያቱ ጋር የሕማማቱን ማዕድ የተካፈለበትን የመጨረሻውን ራት በማክበር ኢየሱስ ለአይሁዳውያን የፋሲካ በዓል ትክክለኛ ትርጉሙን ሰጠ። የኢየሱስ በሞትና በትንሣኤው ወደ እግዚአብሔር አብ መሄድ አዲሱ ፋሲካ በመጨረሻው ራት ተጠቁሟል። የአይሁዳውያንን ፋሲካ በሚፈጽመው በቅዱስ ቁርባንም ተከብሯል። በመንግሥቱ ክብር ቤተ ክርስቲያን የምትቀዳጀውን የመጨረሻውን ፋሲካም አስቀድሞ ይተነብያል። ይህንን ለእኔ መታሰቢያ አድርጉት። ሥራዎቹንና እርሱ ዳግም እስኪመጣ ድረስ የሚሉትን ቃላትን ደጋግሞ ለማለት የሰጠው የኢየሱስ ትእዛዝ ኢየሱስንና የሠራውን እስክናስታውስ ብቻ የሚጠይቅ አይደለም። ስለ ክርስቶስ፣ ስለ ሕይወቱ፣ ስለ ሞቱ፣ ስለ ትንሣኤውና በአብ ዘንድም አማላጅ ስለሆኑ በሐዋርያቱና በተከታዮቻቸው በሚከናወነው ሥርዓተ አምልኮ በምታስቢያውም ላይ ያተኮረ ጭምር ነው። ከመጀመሪያ አንስቶ ቤተ ክርስቲያን ለጌታ ትእዛዝ ታማኝ ሆና ቆይታለች። ስለ ኢየሩሳሌሟ ቤተ ክርስቲያን እንዲህ የሚል ተጽፏል። እርሱ ለሐዋርያት ትምህርት አብሮ ለመኖር እንጀራ ለመቁረስና ለጸሎት ራሳቸውን አስገዙ። በየቀኑ በቤተ መቅደስ በአንድነት እየተሰበሰቡ በቤታቸውም እንጀራ እየቆረሱ በደስታና በጥሩ ልብ ይመገቡ ነበር። ከሁሉም በላይ ክርስቲያኖች እንጀራ ለመቁረስ የተሰበሰቡት በሳምንቱ መጀመሪያ ቀን እሁድ በኢየሱስ ትንሣኤ ዕለት ነበር። ከዚያ ዘመን አንስቶ እስካለንበት ጊዜ ድረስ የቅዱስ ቁርባን ሥርዓት ያንኑ መሠረታዊ መልኩን ጠብቆ መቀጠሉ ዛሬ በየትኛውም ቤተ ክርስቲያን የሚያጋጥመን ጉዳይ ነው። ዛሬም የቤተ ክርስቲያን ሕይወት ማዕከል ሆኖ ይገኛል። በዚህ አኳኋን ከአንዱ ወደ ሌላው አከባበር በመሸጋገር ዳግም እስኪመጣ ድረስ የኢየሱስን ምስጢር ፋሲካ እያወጁ ተጓዦቹ የእግዚአብሔር ሕዝቦች ጠባቧን የመስቀል ጎዳና ተከትለው ምርጦቹ ሁሉ በመንግሥተ ሰማያት ማዕድ ዙሪያ እስከሚቀመጡባት ዕለት ድረስ ወደ ሰማያዊው ግብዣ ይጓዛሉ።

አድማጮቻችን የዛሬው የእሁድ የሰኔ 7 2018 ዓመተ ምህረት ለታዊ ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የሰኔ 7 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የእሁድ የሰኔ 7 2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። እንደተለመደውና ዘወትር እሁድለት እንደምናደርገው በቅድሚያ የዕለቱን ቅዱስ ወንጌል እናስደምጣችኋለን። በማስከተል በዕለቱ ቅዱስ ወንጌል ላይ ያሰናዳነውን አስተንትነው ወደ እናንተ አድማጮቻችን እናደርሳለን። በክፍል ሁለት ስርጭታችን ደግሞ በካቶሊክ ቤተክርስቲያን ምእመናን ዘንድ በዛሬው ዕለት እየተከበረ የሚገኘውን የጌታችን ኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ የሚታወስበት በዓል ነው። ይህንን አስመልክተን ስለ ቅዱስ ቁርባን ያሰናዳነውን አንድ አስተንትነው ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ዕለት ስርጭታችን በቅደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ዕለታዊ ዘገባዎቻችን እና ዝግጅቶቻችን ይሆናሉ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ መጋብዛችሁ እኔው የዕለቱ ተረኛ አስተናጋጃችሁ መብራቱ ለጊዮርጊስ ከባልደረባዬ ዮሐንስ መኮንን ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

በአብ በወልድና በመንፈስ ቅዱስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ሉቃስ እንደጻፈው ከምዕራፍ 9 ከቁጥር 11 እስከ 17 ላይ እንደተገለጸው እርሱም ተቀብሏቸው ስለ እግዚአብሔር መንግሥት ይነግራቸው ነበር፣ ፈውስ የሚያስፈልጋቸውንም ፈወሳቸው። ቀኑም ሊመሽ ሲል 12ቱን ወደ እርሱ ቀርበው ያለነው በምድረ በዳ ስለሆነ ሕዝቡ ወደ አካባቢው መንደር ገጠር ሄደው ማደሪያና ምግብ እንዲፈልጉ አሰናብታቸው አሉት። እርሱ ግን የሚበሉትን እናንተው ስጧቸው አላቸው። እነርሱም ለዚህ ሁሉ ሕዝብ የሚበቃ ምግብ ሄደን ካልገዛን በስተቀር እኛ ያለን ከአምስት እንጀራና ከሁለት ዓሣ አይበልጥም አሉት። 5000 ያህል ወንዶች በዚያ ነበሩና። ኢየሱስም ደቀ መዛሙርቱን ሕዝቡን በአምሳ ሰው መድባችሁ አስቀምጧቸው አላቸው። ደቀ መዛሙርቱም በታዘዙት መሠረት ሰዎቹ እንዲቀመጡ አደረጉ። እርሱም 5 እንጀራና 2 ዓሣ ይዞ ወደ ሰማይ አሻቅቦ እያየ ባረካቸው። ቆርሶም ለሕዝቡ እንዲያቀርቡ ለደቀ መዛሙርቱ ሰጠ። ሁሉም በልተው ጠገቡ። ደቀ መዛሙርቱ ከእነርሱ የተረፈውን ቁርስራሽ እንጀራ 12 መሶብ አነሱ። ጌታ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን፣ መንፈስ ቅዱስን በእውነት እናምናለን። ነዋሪ ሦስትነታቸውንም

የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ። ዛሬ በመላው አገራችን የክርስቶስ ቅዱስ ሥጋውና ክቡር ደሙ የሚታወስበት በዓል እየተከበረ ይገኛል። በመጨረሻው ራት ወቅት የተቋቋመው ቅዱስ ቁርባን የጉዞ መዳረሻ ይመስላል። ኢየሱስ በብዙ ምልክቶች ተመስሏል። ከሁሉም በላይ በዛሬው የቅዳሴ ወንጌል ውስጥ የተነገረው ኢየሱስ በአምስት እንጀራና በሁለት ዓሣ 5,000 ሰዎችን የመገበበት ሁኔታን እናያለን። የሉቃስ ወንጌል ምዕራፍ 9 ከቁጥር 11 እስከ 17 ላይ እንደተገለጸው ኢየሱስ ቃሉን ለመስማትና ከተለያዩ ክፉ መንፈስ ለመገላገል የተከተሉትን እጅግ ብዙ ሰዎችን ይንከባከባል። 5 እንጀራና 2 ዓሣ ባረከ፣ ቆርሶም ደቀ መዛሙርቱ በመስጠት እንዲያካፍሉት አደረገ። እናም ሁሉም በልተው ጠገቡ ይለናል የሉቃስ ወንጌል ምዕራፍ 9 ቁጥር 17 ላይ እንደተገለጸው። የዛሬ ቅዱስ ወንጌል ይህንን በሚገልጽበት ጊዜ በቅዱስ ቁርባን ውስጥ ሁሉም ሰው ይህንን የጌታን አፍቃሪና ተጨባጭ ትኩረት ሊለማመዱ ይችላሉ። የክርስቶስን ሥጋና ደም በእምነት የሚቀበሉ መብላት ብቻ ሳይሆን ይጠግባሉ። ለመብላትና ለመርካት በቅዱስ ቁርባን ሁለት አስፈላጊ ነገሮችን ይጠግባሉ። በቅድሚያ መብላት የሚለውን እናገኛለን። ሁሉም በልተዋል ሲል ቅዱስ ሉቃስ ጽፏል። በመሸ ጊዜ የደቀ መዛሙርቱን ሸንጎ ኢየሱስ ሕዝቡን በማሰናበት ምግብ ፍለጋ እንዲሄዱ እንዲያደርግ ጠየቁት። ነገር ግን መምህሩ ለእነዚህም ሰዎች ምግብ ለማቅረብ ይፈልጋል። እርሱን ያዳምጡት የነበሩትንም መመገብ ይፈልጋል። የእንጀራውንና የዓሣው ተአምር በአስደናቂ ሁኔታ ሳይሆን የተከሰተው፣ ነገር ግን በሚስጥር ማለት ይቻላል በዚህ መልኩ ነበር የተከሰተው። በቃና ዘገሊላ ሰርግ ላይ እንደ ተከሰተው እንጀራው ከእጅ ወደ እጅ ሲሸጋገር መጠኑ እየጨመረ ሄዷል። ሕዝቡም ሲበሉ ኢየሱስ ሁሉንም ነገር እንደሚንከባከበው ተገነዘቡ። ይህ በቅዱስ ቁርባን ውስጥ ያለ ሁኔታ ነው። የሰማይ ዜጎች እንድንሆን ጠርቶናል። ነገር ግን በተመሳሳይ ጊዜ እዚህ ምድር ላይ

እንዳለ ሁሉ በቀን ሲያዳምጡት ለነበሩት ሰዎች ምሳሌ ሊሰጣቸው ይፈልጋል። የቅዱስ ቁርባንን ስግደት መመዘን የምንችለው ኢየሱስ እንደሚያደርገው ባልንጀራችንን ስንንከባከብ ብቻ ነው። በዙሪያችን የምግብ ረሃብ አለ፣ ግን ደግሞ ጓደኝነት፣ የመጽናናት፣ የፍቅርና የጥሩ ግንኙነት ረሃብ አለ። ትኩረትን የሚስብ ረሃብ አለ። እናም ቅዱስ ወንጌል ለመስበክ ረሃብ አለ። ይህንን በቅዱስ ቁርባን እንጀራ ውስጥ እናገኛለን። ለፍላጎታችን የክርስቶስን ትኩረትና ከጎናችን ላሉትም እንዲሁ እንድናደርግ የቀረበልን ግብዣ ነው። ሌሎችን መመገብና መንከባከብ አለብን። ከመብላት በተጨማሪ ግን እርካታን መርሳት አንችልም። ሕዝቡ በተትረፈረፈ ምግብ ምክንያት እንዲሁም ከኢየሱስ የተቀበለው ደስታን መገረም ረግቷል። በእርግጥ ራሳችንን መመገብ አለብን፣ ነገር ግን እርካታም ያስፈልገናል። ምግቡ የሚሰጠን በፍቅር መሆኑን አውቀን መቀበል አለብን። በክርስቶስ ሥጋና ደም ውስጥ የእርሱን መገኘት፣ ሕይወቱ ለእያንዳንዳችን ተሰጥቷል። ወደፊት እንድንሄድ የሚረዳን ብቻ ሳይሆን ራሱን የጉዞአችን አጋር ያደርጋል። ወደ ጉዳያችን ይገባል። ብቻችንን ስንሆን ይጎበኘናል። የጋለ ስሜት ይመልስልናል። ይህ ጌታ ለሕይወታችን፣ ለጨለማዎቻችንና ለጥርጣሬዎቻችን ትርጉም ሲሰጥ ያረካናል። ትርጉሙን ያያል። ይህም ደግሞ ጌታ የሚሰጠው ትርጉም ያረካናል። ይህ ሁሉ ሰው የሚፈልገውን የበለጠ ይሰጠናል፣ ማለትም የጌታን መገኘት። በእርሱ መገኘት ሙቀት ሕይወታችንን ይለውጥልናል። ያለሱ ሁሉም ነገር በእውነት ግራጫ ይሆናል። የክርስቶስን ሥጋና ደም እያከበርን ጌታ ሆይ ወደፊት የሚሄድበትን የዕለት እንጀራ ስጠኝ፣ ጌታ ሆይ ፊትህን አጥግበኝ ብለን በልባችን እንጠይቀው። ድንግል ማርያም ለኢየሱስ እንዴት እንደምንሰግድ እንድታስተምረን በቅዱስ ቁርባን እንድንኖር እርሱንም ለወንድሞቻችንና እህቶቻችን እንድናካፍል ትረዳን ዘንድ አማላጅነቷን መማጸን ይኖርብናል። የሰማነውን በልቦናችን ያሳድርልን።

አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የሰኔ 7 2018 ዓ.ም ዕለታዊ ስርጭታችን ነው። ክቡራንና ክቡራት አድማጮቻችን በማስከተል ዛሬ የተከበረ የሚገኘውን የክርስቶስ ቅዱስ ሥጋውና ክቡር ደሙ በዓል አስመልክተን ቅዱስ ቁርባን በሚል አርዕስት የቀረበ አንድ አስተንት ነው ወደ እናንተ አድማጮቻችን እናደርሳለን። የዚህ ዝግጅት አቅራቢ ዮሐንስ መኮንን ነው። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።

ምስጢረ ቁርባን። ምስጢረ ቁርባን የሥርዓተ ክርስትና መደምደሚያ ነው። በምስጢረ ጥምቀት ንጉሳዊ የክህነት ክብርን የተጎናጸፉና በምስጢረ ሜሮን ከክርስቶስ ጋር በበለጠ ጥልቀት የተመሳሰሉ በቅዱስ ቁርባን አማካኝነት በጌታ በራሱ መሥዋዕት ከመላው ማኅበር ጋር ተሳታፊ ይሆናል። በመጨረሻም ላይ በዚያች በእርሱ ላይ ክህደት በተፈጸመባት ምሽት አዳኛችን የሥጋዊንና የደሙን መሥዋዕት ቅዳሴ ሠራ። ይህንንም ያደረገው የመስቀሉን መሥዋዕት እርሱ ተመልሶ እስኪመጣ ድረስ ለዘመናት ጠብቃ እንድታቆይ ለሚወዳት ሙሽራው ለቤተ ክርስቲያን የፍቅር ምስጢር፣ የአንድነትን ምልክት፣ የርኅራይን ትስስር ማለትም ክርስቶስ ራሱ በምግብነት የቀረበበትን አእምሮ በጸጋ የተሞላበትን የወደፊት ክብር ተስፋ የታደልንበትን የፋሲካ ግብዣ የሞቱንና የትንሣኤውን መታሰቢያ ባደራ ለማስረከብ ነው። ቅዱስ ቁርባን የክርስቲያናዊው ሕይወት ምንጭና መደምደሚያ ነው። በእርግጥም ሌሎቹ ምስጢራት፣ ቤተ ክርስቲያናዊ አገልግሎቶችና ሐዋርያዊ ሥራዎች ሁሉ ከቅዱስ ቁርባን ጋር የተሳሰሩና አካሄዳቸውም ወደ እርሱ የሚመራ ነው። ምክንያቱም መላው የቤተ ክርስቲያን በጎነት ማለትም ፋሲካችን ክርስቶስ ራሱ በውስጡ ይገኛልና። ቅዱስ ቁርባን የመለኮታዊ ሕይወት ሱታፌና የቤተ ክርስቲያንን ሕልውና ያቆየ የእግዚአብሔር ሕዝብ አንድነት ውጤታማ ምልክትና የላቀ መገኛ ነው። በክርስቶስ አማካኝነት እግዚአብሔር ዓለምን የቀደሳትና ሰዎች ለክርስቶስ በእርሱም አማካኝነት በመንፈስ ቅዱስ ለእግዚአብሔር አብ የሚያቀርቡት አምልኮ ማጠቃለያ ነው። በመጨረሻም በቅዱስ ቁርባን አከባበር ራሳችንን ከሰማያዊው ሥርዓት አምልኮ ጋር አዋህደን እግዚአብሔር ሁሉ በሁሉ የሚሆንበትን ዘላለማዊ ሕይወት እንጠባበቃለን። ቅዱስ ቁርባን የእምነታችን ድምርና ማጠቃለያ ነው። የምናስብበት መንገድ ከቅዱስ ቁርባን ጋር የሚጣጣም ነው። ቅዱስ ቁርባንም በበኩሉ የምናስብበትን መንገድ ያረጋግጣል። የዚህ ምስጢር የማያልቅ ሀብት በሰጠነው የተለያዩ ስሞች ይገለጻል። እያንዳንዱም ስም አንዳንድ ገጽታዎቹን ያንጸባርቃል። ቅዱስ ቁርባን ተብሎ የሚጠራበት ምክንያት ለእግዚአብሔር የሚቀርብ ምስጋና ስለሆነ ነው። ኤውካሪስቴይንና ኤውሎጌይን የተሰኙት የግሪክ ቃላት በተለይ በምግብ ወቅት የእግዚአብሔር ሥራዎች የሆኑት ፍጥረትን፣ ድህነትን፣ ቅድስናን ለማወጅ አይሁድ የሚያቀርቡትን ምስጋና ያስታውሱናል። የጌታ እራት የሚባልበት ምክንያት ጌታ በሕማማቱ ዋዜማ ከደቀ መዛሙርቱ ጋር ከበላው እራት ጋር ስለሚዛመድና በሰማያዊቷ ኢየሩሳሌም የሚከበረውን የበጉን ሰርግ እራት ስለሚጠቁም ነው። እንጀራ መቁረስ የተባለበት ምክንያት በከፊል የአይሁድ አመጋገብ አካል የሆነውን ይህን ሥርዓት ኢየሱስ የተጠቀመው የማዕዱ ባለቤት በመሆኑ በተለይ በመጨረሻ እራት ላይ ኅብስቱን ባርኮና ቆርሶ ለደቀ መዛሙርቱ ሲያድል ነው። ከትንሣኤው በኋላም ደቀ መዛሙርቱ የሚያውቁት በዚህ ድርጊቱ ነው። የመጀመሪያዎቹ ክርስቲያኖችም የቅዱስ ቁርባን ማኅበር ለመወከል የሚጠቀሙት ይህን ዘይቤ ነው። ይህን በማድረጋቸውም የተቆረሰውን ኅብስት ክርስቶስን የበሉ ሁሉ ከእርሱ ጋር ኅብረት መፍጠራቸውን፣ አንድ አካልም መሆናቸውን ገለጹ። የቅዱስ ቁርባን ማኅበር የተባለው ቅዱስ ቁርባንን የቤተ ክርስቲያን ጉልህ መገለጫ ሆኖ በምዕመናን ጉባኤ ስለሚከበር ነው። የጌታ ሕማማትና ትንሣኤ መታሰቢያ። ቅዱስ መሥዋዕት የሚባልበት ምክንያት ያዳኙ ክርስቶስን መሥዋዕት የቤተ ክርስቲያንን መባ ጨምሮ የሚገልጽ ስለሆነ ነው። ከብሉይ ኪዳን መሥዋዕቶች ሁሉ የላቀ በመሆኑና እነርሱንም ምሉ ስላደረጋቸው የሥርዓተ ቅዳሴ ቅዱስ መሥዋዕት፣ የምስጋና መሥዋዕት፣ መንፈሳዊ መሥዋዕት፣ ንጹሕና ቅዱስ መሥዋዕት በሚባሉ ስሞች ይጠራል። ቅዱስና መለኮታዊ ሥርዓት አምልኮ የሚያሰኘው ደግሞ የዚህ ምስጢር አከባበር የመላው የቤተ ክርስቲያን ሥርዓት አምልኮ ማዕከልና ጥልቅ መገለጫ በመሆኑ ነው። በዚሁ መንፈስ አከባበሩን ቅዱሳት ምስጢራት ብለን እንጠራዋለን። እጅግ የተቀደሰ ምስጢር የምንለውም የምስጢራት ሁሉ ምስጢር በመሆኑ ነው። በመንበረ ታቦት ውስጥ የሚቀመጠው የተለወጠው ኅብስትም በዚሁ ስም ይጠራል። ቅዱስ ቁርባን ተብሎ የሚጠራበትም ምክንያት በዚህ ምስጢር አማካኝነት አንድ አካል እንሆን ዘንድ በሥጋዌና በደሙ ተካፋዮች ከሚያደርገን ከክርስቶስ ጋር ራሳችንን አንድ እናደርጋለንና ነው። ቅዱሳት ነገራት በማለትም እንጠራዋለን። ምክንያቱም በጸሎተ ሃይማኖት ዘሐዋርያት የቅዱሳን ሱታፌ የሚለው ሐረግ የመጀመሪያ ትርጉም የመላእክት ኅብስት፣ ከሰማይ የተገኘ ኅብስት፣ የዘላለማዊ መድኃኒት ስንቅ ማለት ነውና። ቅዳሴ በላቲን ሚሳ የሚባልበት ምክንያት የድኅነት ምስጢር በሚፈጸምበት ሥርዓተ አምልኮ ምእመናን የእግዚአብሔርን ፈቃድ በዕለት ተዕለት ሕይወታቸው እንዲፈጽሙ በሚያሳስብ ቃል ቅዳሴው ስለሚያልቅ ነው። ቅዱስ ቁርባን በድኅነት ዕቅድ ውስጥ የኅብስትና የወይን ጠጅ ምልክቶች። በቅዱስ ቁርባን ሥርዓት ውስጥ ዋነኛዎቹ ነገሮች በክርስቶስ ቃልና በመንፈስ ቅዱስ ልመና ወደ ክርስቶስ ሥጋና ደም የሚለወጡት ኅብስትና ወይን ጠጅ ናቸው። ለጌታ ትእዛዝ በመታመን ቤተ ክርስቲያን ክርስቶስ በሕማማቱ ዋዜማ ያደረገውን በክብር እንደገና እስኪመጣ ለእርሱ መታሰቢያ ታደርጋለች። ኅብስቱን አነሳ፣ በወይን ጠጅ የተሞላውን ጽዋ አነሳ። የኅብስትና የወይኑ ምልክቶች ከሰው ግንዛቤ በላይ በሆነ መንገድ የክርስቶስ ሥጋና ደም ሆኑ። የፍጥረትን መልካምነት ማመላከታቸውንም ይቀጥላሉ።
በመሆኑም መስዋዕት በመናቀርብበት ጊዜ የሰው ልጅ እጆች የሥራ ፍሬ የሆኑትን ህብስትና ወይን ጠጅ ለሰጠን ከሁሉም በላይ የምድር ፍሬና የወይን ዛፍ ለሆኑት የፈጣሪ ስጦታዎች ፈጣሪን እናመሰግናለን። ህብስትና ወይን ባወጣው ንጉሥና ካህን በሆነው በመልከጼዴቅ ድርጊት ቤተ ክርስቲያንም የራሷን መስዋዕት አስቀድማ ትመለከታለች። በብሉይ ኪዳን ዘመን ከምድር ፍሬዎች በኩራት መካከል ህብስትና የወይን ጠጅ በፈጣሪ ምስጋና ምልክትነት ለመስዋዕት ይቀርቡ ነበር። ነገር ግን በእስራኤላውያን ከግብፅ መውጣት ሳቢያ አዲስ ትርጉም አገኙ። ይኸውም እስራኤላውያን በፋሲካ ጊዜ በየዓመቱ የሚበሉት ያልቦካ ቂጣ ከግብፅ ነፃ ያወጣቸውን ፈጣሪ ጉዞ ይዘክራል። በበረሃ ውስጥ የወረደው መና መታሰቢያ ደግሞ እስራኤላውያኑ የሚኖሩት በቃለ እግዚአብሔር ህብስት እንደሆነ ሁልጊዜ ያስታውሳል። የዕለት እንጀራው የቃል ኪዳን ምድር ፍሬ የእግዚአብሔር ለቃል ኪዳኑ ታማኝ መሆን መግለጫ ነው። በአይሁዳውያኑ ፋሲካ ማብቂያ ላይ የሚቀርበው የበረከት ጽዋ የፍርድ ቀንን በመጠቆም ኢየሩሳሌም እንደገና የመገንባቷን መሲሐዊውን ተስፋ በማብሰር የወይን ጠጁን ሐሴት ሌላ ገጽታ ያሳያል። ኢየሱስ ቅዱስ ቁርባንን ሲሠራ ለህብስቱና ለጽዋው ቡራኬ አዲስና ገላጭ ትርጉም ሰጥቷል። እንጀራውን የማትረፍረፉ ተአምራት ማለትም ጌታ እንጀራውን ባርኮና ቆርሶ እልፍ አእላፍ ሰዎችን እንዲመገቡ ለደቀ መዛሙርቱ የሰጠበት ሥርዓት የዚህን ልዩ የሆነ የመሥዋዕተ ቅዳሴ ህብስት መትረፍረፍ ያመለክታል። በቃና ውሃን ወደ ወይን ጠጅ የለወጠበት ምልክት የኢየሱስን የክብር ሰዓት አስቀድሞ ያበስራል። በእግዚአብሔር አብ መንግሥት በሚፈጸመው የሰርግ ራት ላይ ምእመናን የክርስቶስ ደም የሆነውን አዲስ የወይን ጠጅ እንደሚጠጡ ግልጽ ያደርጋል። የመጀመሪያ የሕማማቱ ዜና እንዳስቀየማቸው ሁሉ ስለ ቅዱስ ቁርባኑም በነገራቸው ጊዜ ደቀ መዛሙርቱ ተከፋፍለው ነበር። ይህ የሚያስጨንቅ ንግግር ነው፣ ማንስ ሊሰማው ይችላል አሉ። ቅዱስ ቁርባንና መስቀሉ መሰናክሎች ናቸው፣ ያው ምስጢር ነው። የሚከፋፍል ጉዳይ በመሆኑ ከቶ አያቋርጥም። እናንተ ደግሞ ልትሄዱ ትወዳላችሁን የሚለው የጌታ ጥያቄ እርሱ ብቻ የዘለዓለም ሕይወት ቃል እንዳለው ለማወቅ በሚያስችል የፍቅር ግብዣ ለዘመናት ያስተጋባል። የቅዱስ ቁርባንን ስጦታ በእምነት መቀበል ጌታን ራሱን መቀበል እንደሆነ የሚያሳይ አባባል ነው። የቅዱስ ቁርባን መመስረት ጌታ የእርሱ የሆኑትን ሁሉ ወደዳቸው፣ የወደዳቸውም እስከ መጨረሻው ነበር። ይህን ዓለም ትቶ ወደ እግዚአብሔር አብ የሚሄድበት ጊዜ መድረሱን ሲያውቅ ከማዕድ ተነስቶ የደቀ መዛሙርቱን እግር አጠበ፣ የፍቅርንም ትእዛዝ ሰጣቸው። የፍቅርና የተስፋ ቃል ሊተውላቸው ከእርሱ እንዳይለዩና የፋሲካው ተካፋዮች እንዲሆኑ ስለፈለገ ለሞቱና ለትንሣኤው መታሰቢያ ይሆን ዘንድ ቅዱስ ቁርባንን ሠራ። ሐዋርያቱንም ተመልሶ ዳግም እስኪመጣ ድረስ እንዲያከብሩ ታዘዛቸው። በዚህም የአዲስ ኪዳን ካህናት አደረጋቸው። ሦስቱም ወንጌሎችና ቅዱስ ጳውሎስ የቅዱስ ቁርባንን ምስረታ ታሪክ አስረክበውናል። ቅዱስ ዮሐንስ በበኩሉ በቅፍርናሆም ምኵራብ የቅዱስ ቁርባን ዝግጅት ያበሰረውን የኢየሱስን ንግግር ዘግቦልናል። ኢየሱስም ከሰማይ የወረደ የሕይወት ኅብስት ብሎ ራሱን ይጠራል። ኢየሱስ በቅፍርናሆም ለሐዋርያቱ ሥጋና ደሙን እንደሚሰጥ የተናገረው ቃል ይፈጸም ዘንድ የመረጠው የፋሲካን ጊዜ ነበር። ከሐዋርያቱ ጋር የሕማማቱን ማዕድ የተካፈለበትን የመጨረሻውን ራት በማክበር ኢየሱስ ለአይሁዳውያን የፋሲካ በዓል ትክክለኛ ትርጉሙን ሰጠ። የኢየሱስ በሞትና በትንሣኤው ወደ እግዚአብሔር አብ መሄድ አዲሱ ፋሲካ በመጨረሻው ራት ተጠቁሟል። የአይሁዳውያንን ፋሲካ በሚፈጽመው በቅዱስ ቁርባንም ተከብሯል። በመንግሥቱ ክብር ቤተ ክርስቲያን የምትቀዳጀውን የመጨረሻውን ፋሲካም አስቀድሞ ይተነብያል። ይህንን ለእኔ መታሰቢያ አድርጉት። ሥራዎቹንና እርሱ ዳግም እስኪመጣ ድረስ የሚሉትን ቃላትን ደጋግሞ ለማለት የሰጠው የኢየሱስ ትእዛዝ ኢየሱስንና የሠራውን እስክናስታውስ ብቻ የሚጠይቅ አይደለም። ስለ ክርስቶስ፣ ስለ ሕይወቱ፣ ስለ ሞቱ፣ ስለ ትንሣኤውና በአብ ዘንድም አማላጅ ስለሆኑ በሐዋርያቱና በተከታዮቻቸው በሚከናወነው ሥርዓተ አምልኮ በመታሰቢያውም ላይ ያተኮረ ጭምር ነው። ከመጀመሪያ አንስቶ ቤተ ክርስቲያን ለጌታ ትእዛዝ ታማኝ ሆና ቆይታለች። ስለ ኢየሩሳሌሟ ቤተ ክርስቲያን እንዲህ የሚል ተጽፏል። እርሱ ለሐዋርያት ትምህርት አብሮ ለመኖር እንጀራ ለመቁረስና ለጸሎት ራሳቸውን አስገዙ። በየቀኑ በቤተ መቅደስ በአንድነት እየተሰበሰቡ በቤታቸውም እንጀራ እየቆረሱ በደስታና በጥሩ ልብ ይመገቡ ነበር። ከሁሉም በላይ ክርስቲያኖች እንጀራ ለመቁረስ የተሰበሰቡት በሳምንቱ መጀመሪያ ቀን እሁድ በኢየሱስ ትንሣኤ ዕለት ነበር። ከዚያ ዘመን አንስቶ እስካለንበት ጊዜ ድረስ የቅዱስ ቁርባን ሥርዓት ያንኑ መሠረታዊ መልኩን ጠብቆ መቀጠሉ ዛሬ በየትኛውም ቤተ ክርስቲያን የሚያጋጥመን ጉዳይ ነው። ዛሬም የቤተ ክርስቲያን ሕይወት ማዕከል ሆኖ ይገኛል። በዚህ አኳኋን ከአንዱ ወደ ሌላው አከባበር በመሸጋገር ዳግም እስኪመጣ ድረስ የኢየሱስን ምስጢር ፋሲካ እያወጁ ተጓዦቹ የእግዚአብሔር ሕዝቦች ጠባቧን የመስቀል ጎዳና ተከትለው ምርጦቹ ሁሉ በመንግሥተ ሰማያት ማዕድ ዙሪያ እስከሚቀመጡባት ዕለት ድረስ ወደ ሰማያዊው ግብዣ ይጓዛሉ።

አድማጮቻችን፣ የዛሬው የእሁድ የሰኔ 7 2018 ዓ.ም ዕለታዊ ስርጭታችን እዚህ ላይ አበቃ። ጥያቄ ወይም ሂስ ካላችሁ በኢሜይል አድራሻችን amharico@spc.va በተሰኘው የኢሜይል አድራሻችን ብትጽፉልን የሚደርሰን ሲሆን፣ በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቶር ኢየሱስ ክርስቶስ።